የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2018 ዓ.ም የአዲስ ዓመት የመጀመሪያው ቀን ስርጭታችንን ነው። መላው የኢትዮጵያ ህዝብና ትውልደ ኢትዮጵያውያን እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሰን አደረሳችሁ ለማለት እንወዳለን። 2019 ዓመተ ምህረት ለሁላችንም ለሀገራችን በተለይ የሰላም የአንድነት የፍቅር የብልጽግናና የመልካም ኑሮ የመግባባት የአንድነት ህይወት እንዲሰጠን ፈጣሪያችንን የምንማጸንበት ጊዜ እንዲሆን እንመኛለን። የዛሬውን የአርብ የመስከረም አንድ 2019 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የቀድሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ለ2019 ዓ.ም ተምረት የዘመን መለወጫ አስመልክተው ያስተላለፉትን መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርስ መሆኑን እየገለጽን የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ወለግርጊስ ከባልደረባዬ ዘላለም አይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። Thank you.

የቀድሞ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል ብርሃነ ኢየሱስ የ2019 ዓ ም የዘመን መለወጫን በዓልን በማስመልከት ያስተላለፉትን መግለጫ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታን አመስግኑ ቸር ነውና መዝሙር 136። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና ምዕመናት፣ እንዲሁም በተለያየ ምክንያት ከሀገራችሁ ውጪ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ በጎ ፍቃድ ያላችሁ ኢትዮጵያን ወዳጆች በሙሉ እንኳን ለ2019 ዓመተ ምሕረት የዘመን መለወጫ በዓል አደረሳችሁ። እንኳን ከዘመነ ቅዱስ ማርቆስ ወደ ዘመነ ቅዱስ ሉቃስ በሰላም አደረሳችሁ። የዘመናት ባለቤት እግዚአብሔር እነሆ ከዘመን ወደ ዘመን አሸጋገረ። አዲስ ዓመት መጣልን። ክብርና ምስጋና ለእርሱ ከዘላለም እስከ ዘላለም ይሁን። ዳዊት በመዝሙሩ መዝሙር 136 ላይ እንደሚለን የሰማይን አምላክ ልናመሰግን ያስፈልጋል። ያለፈውን ስናስብ የምናመሰግንባቸው ወቅቶች እነሆ ብዙ ናቸው። በመሆኑም በግልም ሆነ በጋራ በቤተሰብም ውስጥ ሆነ በማህበረሰብ ለተከናወኑ ቁም ነገሮች ምስጋናን እናቀርብ። ማመስገን አመስጋኙን ያሳድገዋል። ማመስገን ትሑታንን ገልጾ በረከትን ያመጣል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ላይ ሁሉንም ከአምላክ ተቀበልክ፣ ለምን ምንም እንዳልተቀበልክ ትሆናለህ የሚል ጥያቄ ያቀርባል። በእርግጥም ምስጋናና ውዳሴን መርሳት በ2018 ዓመተ ምሕረት ውስጥ የተቀበልነውንና የተደረገልንን ችላ ማለት ነው። ራሳችንን ስንመረምር ንስሐ የምንገባባቸው ጊዜያት አያሌ ናቸው። ከአምላካችንም ጋር ሆነ ከወንድም ከእህቶቻችን ጋር ግንኙነታችን እንዴት ነበረ ብለን ልንጠይቅ፣ ባልንጀራችንንም እንደ ራሳችን ያልወደድንበት ወቅቶች ብዙ አልነበሩምን? እግዚአብሔርን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን ያልወደድንባቸው ወቅቶችስ አልነበሩምን? ይህንንስ ትእዛዝ ሁልጊዜ ፈጽሜያለሁ በማለት ደፍሮ መናገር የሚችልስ ማን ነው? ይህንን ለማለት እንደማንችል ማስተዋል ከፈለግን የቅዱሳንና የጻድቃንን ንግግር መስማት ይበቃናል። ቅዱሳንና ጻድቃን ትላልቅ ኃጢአተኞች እንደሆኑ በድፍረት ምክንያቱም ምናልባት ለብዙዎቻችን የማይታየው ይታያቸዋልና ነው። በጣም ንጹሕ በሆነ ቤት ውስጥ ብጣሽ ወረቀት ወይንም ትንሽ ቆሻሻ እንደሚታየው ማለት ነው። ቅዱሳንና ጻድቃን አዘውትረው እግዚኦ መሐረነ ክርስቶስ ካሉ እኛም የበለጠ ጌታ ሆይ ማረን፣ ጌታ ሆይ ማረን ልንል ይገባናል። በብሉይ ኪዳን ነቢያት ዘወትር የእግዚአብሔርን ምሕረት ለሕዝባቸው ይለምናሉ። እኛም ላለፈው ኃጢአቶቻችን ምሕረትን ልንለምን ይገባናል። እኛም እንደነሱ በፍጹም አልተሳሳትኩም የሚባል ስህተት በእኛ መካከል የለምና፣ ኃጢአትን መካድ በራሱ ኃጢአት ነውና። በሉቃስ ወንጌል ምዕራፍ 18 ላይ እንደምናነበው ጽድቅን አግኝቶ የተመለሰው ቀራጩን ማስታወስ እጅጉን ይጠቅማል። ምክንያቱም በትህትናው ምሕረትን በመለመኑ ጽድቅን አግኝቶ ወደ ቤቱ ሲመለስ፣ በአንጻሩ ራሱን እንደ መልካም ሰው ብቻ እየቆጠረ የተመጻደቀው ፈሪሳዊው ከበረከት ሸሸ። አዲሱ ዓመትን ስንቀበል ለወደፊት እንዲሻሻሉ ወይንም እንዲለወጡ የእግዚአብሔርን ጸጋ የምንጠይቅበትም ወቅት ነው። የሰላምና የእርቅ ዘመን እንዲሆንልን የእግዚአብሔር ምሕረትና ፍቅር እንዲገዛንና የአምላክን ጸጋ በመምረጥ ሕይወታችን ትርጉም የሚያገኝበት ሁኔታ እንዲመጣልን ተስፋ በማድረግ አዲሱን ዓመት እንጀምረው። ዘመናችን የማኅበራዊ ግንኙነት ዘመን ነው። ብዙ ድምፆችን እንሰማለን።
ነገር ግን የሚሻለውንና የሚያስፈልገውን የምንለይበት ጸጋ ከእግዚአብሔር መቀበልን አንዘንጋ። መልካሙን ለማስተናገድ ፈቃደኛ እንሁን፣ ነገር ግን ጎጂውንና አፍራሹን ለመሸሽ አናመንታ። እግዚአብሔር የሚወደውን የሰው ልጅን ክብር የሚያስጠብቀውን ለመቀበል አንፍራ። በአንጻሩ ፈጣሪ የሚወደውን ከፈሪሃ እግዚአብሔር የራቀውን ጥበብ የሌለበትን ከመሸሽ ወደኋላ አንበል። ከዚሁ ጋር በተያያዘ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በቅርብ ጊዜ ለዓለም ሁሉ ስለ ሰው ልጅ ክብር በተጻፈው የቤተ ክርስቲያን ሐዋርያዊ መልእክታቸው የሚከተለውን አስተላልፈዋል። በታላቅነቱ ሁሉ በእግዚአብሔር የተፈጠረ የሰው ልጅ ዛሬ ወሳኝ በሆነ ምርጫ ላይ ይገኛል። አዲስ የባቢሎን ግንብ መገንባት ወይም እግዚአብሔርና የሰው ልጅ አብረው የሚኖሩበትን ከተማ መገንባት የሚል አማራጭ አቅርበዋል። የመልእክቱ ፍሬ ሐሳብ የሰው ልጅ የደረሰበትን ቴክኖሎጂና አስተውሎት መሰል መሳሪያ ለሰው ልጅ ክብርና ለፍትህ እንዲጠቀምበት ይጋብዛል። በሌላ አነጋገር የሰው ልጅ ራሱ በሰራው መሳሪያ ሰውን ዝቅ ካደረገ፣ ፈጣሪንም ከደፈረ የባቢሎን ግንብ ታሪክ ተደገመ ማለት ነው። የዚያን ዘመን ሰዎች በትምክህታቸው ፈጣሪን ለመቆጣጠር ፈለጉ። እርሱ ድረስ የሚደርስ ግንብ የሰሩ መሰላቸው። ነገር ግን በኦሪት ዘፍጥረት ምዕራፍ 11 እንደምናስተውለው ሰዎች እንኳን እግዚአብሔር ላይ ሊደርሱ ይልቁንም እግዚአብሔር እነርሱን ለማግኘት እንደወረደ እናነባለን። በእነርሱ አመለካከት ወደ ከፍተኛ ስፍራ ደርሰዋል፣ ነገር ግን ቅዠት ነበር። ታዲያ የሰው ልጅ የሚከበረው በእግዚአብሔር የተሰጠውን መልክ በፍቅር ሲጠብቅ መሆኑን ከረሳና ይህንን መልክ ወደ ባርነት የሚወስድ መንገድ ከተከተለ እጣ ፋንታው የባቢሎን ግንብ ሰዎችን አይነት ሊሆን ነው ማለት ነው። እዚህ ላይ ግልጽ እንዲሆን እንፈልጋለን። ቤተ ክርስቲያን ቴክኖሎጂን አትቃወምም። ሆኖም ቤተ ክርስቲያን አደራ የምትለው ግን ሰው በዚህ ምድር ላይ ልዩ ጥሪ፣ ልዩ ኃላፊነት፣ ልዩ ክብር አለውና ይህንን የሚረሳ ወይም የሚያጠፋ መሳሪያ መስራት ስህተት ነው የሚል ነው። እያንዳንዱ ትውልድ የራሱን ዘመን በመቅረጽ እንዲሁም ታሪክ የእያንዳንዱ ሰው ክብር የሚጠበቅበት፣ ፍትህ የሚሰፍንበትና የሚስፋፋበት፣ ወንድማማችነትና እህትማማችነት በግልጽ የሚታይበት ስፍራ እንዲሆን የመምራት ኃላፊነት መውረስ አለበት። ሆኖም እያንዳንዱ ዘመን ሰብአዊነት የጎደለው፣ የበለጠ ፍትህ የሌለው ዓለም የመፍጠር አደጋ ተደቅኖበታል። የሰው ልጅ እውነተኛ ማንነቱን የማበላሸት አደጋ በሚረጋገጥበት ጊዜ ሁሉ እና ክርስቲያኖች የሰው ልጅ ምስጢር እውነት ሆኖ የሚገለጸው በእግዚአብሔር ቃል አማካኝነት መሆኑን በማወቅ ዓይኖቻችንን ወደ እርሱ እናነሳለን። እውነትና ሕይወት በሆነው በክርስቶስ እያንዳንዳችን ወደ ሙላት እናድጋለን። በመጨረሻም ሁላችንም በዚህ አዲስ ዓመት እውነተኛ ሰላምን እግዚአብሔር እንዲሰጠን እንፈልጋለን። ከእርስ በርስ ጦርነት ወጥተን ሁሉም ጠግቦ የሚኖርባት፣ የእውቀት ጮራ ለሁሉም የሚደርስባት፣ ስደትና መፈናቀል የሚያበቃበት፣ የተጣሉ እንዲታረቁ፣ ያልተማሩ እንዲማሩ፣ በጎ ፍቃድ ተባብሮ በመጣር በሀገራችን የተስተካከለና ፍጹም የሆነ ሰላም እንዲሰጠን በሙሉ ልባችን እንጸልይ፣ እንመኝ። ይህን የዘመን መለወጫ በዓል ስናከብር በችግረኞች መካከል በመገኘትና ችግራቸውን በማቃለል የችግራቸው ተሳታፊዎች በመሆን ክርስቲያናዊ ተግባራችንን፣ አዲሱ ዓመት ለታመሙት ምሕረትን፣ ላዘኑት መጽናናትን፣ ለታሰሩት መፈታትን፣ በጭንቀት በችግርና በመከራ ውስጥ የሚገኙትን ወገኖቻችንን እግዚአብሔር
ሰላሙንና ፍቅሩን ጸጋውን የሚሰጣቸው የምህረት አመት ያድርግልን። ሎል እግዚአብሔር አዲሱን አመት ይባርክልን ይቀድስልን ሰላሙን ያወርድልን በመንፈስ ቅዱስ ብርሃን በጥበብ እንድንመራ ያድርገን። በድጋሚ ሁላችሁንም እንኳን ለ2019 ዓመተ ምህረት በሰላም አደረሳችሁ። እግዚአብሔር አዲሱን ዘመን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስተዋወቅናችሁ የቀድሞው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫ በዓልን በማስመልከት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። መልካም አዲስ ዓመት እንዲሆንላችሁ በድጋሚ እንመኛለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2019 ዓ.ም ዕለታዊ ስርጭታችን ነው። ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሎ።
1: ሩሲያ በአሜሪካ አወያይነት ከዩክሬን ጋር የሚደረገውን የሰላም ድርድር እንደገና ለመጀመር በሯን ክፍት ማድረጓንና ፍላጎት እንዳላት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የገለጹ ሲሆን ይህ መግለጫ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኳቸው ልዩ መልእክተኞች ስቲቭ ዊትኮቭ እና ያሬድ ኩሽነር በሞስኮ እና በኪየቭ ያደረጉትን የሰላም ጥረት ተከትሎ እንደሆነ ተገልጿል። የአሜሪካ መልእክተኞች ከሩሲያው ፕሬዝዳንት ቭላድሚር ፑቲን እና ከዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ጋር ተከታታይ ውይይቶችን ማድረጋቸው የሚታወቅ ሲሆን በውይይቱም አዳዲስ የሰላም ሐሳቦች መቅረባቸውና ውጤታማ እድገቶች መታየታቸው የተገለጸ ቢሆንም አምስተኛው ዓመቱን የያዘው የሁለቱ ሀገራት ጦርነትን ለማስቆም አሁንም ትላልቅ እንቅፋቶች እንዳሉ ተነግሯል። መልእክተኞቹ ጉዟቸውን ካጠናቀቁ በኋላ ፕሬዝዳንት ዶናልድ ትራምፕ እና ቭላድሚር ፑቲን ለአንድ ሰዓት ያክል የፈጀ ግልጽና ገንቢ የስልክ ውይይት ማድረጋቸውን ዘገባዎች ያሳዩ ሲሆን ትራምፕ ጦርነቱ በአስቸኳይ እንዲቆም ፍላጎታቸውን ሲገልጹ፣ ፑቲን ደግሞ ሩሲያ በጉዳዩ ላይ ያላትን አቋም አብራርተዋል። የሰላም ዲፕሎማሲው ቢቀጥልም የአሜሪካ መልእክተኞች ቀጠናውን ለቀው መውጣታቸውን ተከትሎ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ የአየር ጥቃቷን በድጋሚ ቀጠለች ሲሆን ፕሬዝዳንት ዘለንስኪም ጦርነቱ እስከ መጪው የአውሮፓውያኑ ክረምት ሊቀጥል እንደሚችል ያላቸውን ግምት ገልጸዋል። በአንጻሩ የክሬምሊን መንግስት ድርድሩ በቅርብ ጊዜ ውስጥ እንደሚቀጥል ተስፋ ቢያደርግም ትክክለኛውን የጊዜ ሰሌዳ ግን እስካሁን በይፋ እንዳላሳወቀ ተነግሯል። ይህ የሶስትዮሽ ውይይት እንደገና መጀመሩን አንክድም፣ ነገር ግን ስለ ቦታውና በዚህ ደረጃ ስለ ትክክለኛውን ጊዜ ማውራት አይቻልም ያሉት ፔስኮቭ በእርግጥ የበለጠ ውጤታማ የሆኑ ማናቸውም ጥረቶች ወደ ሰላም የሚያደርሱ አንድ ትንሽ እርምጃ ናቸው ሲሉ አክለዋል። ኩሽነርና ዊትኮቭ በሞስኮ ያደረጉትን ውይይት ተከትሎም ከፖላንድ ወደ ኪየቭ በባቡር የተጓዙ ሲሆን ዘለንስኪ ይህንን አስመልክቶ እንደተናገሩት መልእክተኞቹ ወደ ዩክሬን ዋና ከተማ በአውሮፕላን ያልተጓዙት የሩሲያን ጥቃቶች በመስጋት እንደሆነ አመላክተዋል። ሩሲያና ዩክሬን የአሜሪካ ልዑካን ቡድን በሚያደርጓቸው ጉብኝቶች ወቅት እርስ በእርስ ዋና ከተሞቻቸውን ከማጥቃት ለመቆጠብ ተስማምተው የነበረ ሲሆን ይህንን ተከትሎ ዘለንስኪ ሁለቱ የአሜሪካ ልዑካን በኪየቭ መገኘታቸው ከተማዋን ለመጠበቅ ከፓትሪዮት የአየር መከላከያ ስርዓቶች የበለጠ ውጤታማ እንደነበር በመጥቀስ የከተማዋ ነዋሪዎች ለትንሽ ጊዜም ቢሆን በሰላም እንዲኖሩ ልዑካኑ በተደጋጋሚ እንዲመጡ በማሳሰብ ቀልድ አዘል አስተያየት ሰጥተዋል። ክሬምሊን ከፑቲን ጋር ቅዳሜ ዕለት የተደረገው ውይይት እጅግ ጠቃሚ በማለት የገለጸው ሲሆን አሜሪካውያኑ ደግሞ ከዘለንስኪ ጋር ያደረጉትን ቀጣይ ውይይት አበረታች እንደሆነ ቢገልጹም እስካሁን ከሁለቱም ስብሰባዎች አንድም ጠቃሚ ነገር እንዳልተገኘ ዘገባዎች እያሳዩ ይገኛሉ። ሩሲያ ለድርድር በሯ ክፍት መሆኑን ብትገልጽም በሁለቱ ሀገራት መካከል ያለው የግዛት ይገባኛል ጥያቄ አሁንም ትልቅ እንቅፋት ሆኖ መቀጠሉ የተነገረ ሲሆን ሞስኮ የዩክሬን አንዳንድ ግዛቶችን እንድታስረክብና ከምዕራባውያን ወታደራዊ ድጋፍ እንድትጠቀብ ስትጠይቅ፣ ኪየቭ ደግሞ ይህንን ጥያቄ ሙሉ በሙሉ ውድቅ ታደርጋለች። ፑቲን ሩሲያ በዩክሬን ቁጥጥር ስር ያሉትን በምስራቃዊ የዶኔትስክ ክልል ውስጥ የሚገኙትን አካባቢዎች ለመቆጣጠር እንዳሰበች አጥብቀው የሚናገሩ ሲሆን ዜሌንስኪ በበኩላቸው ሩሲያ ለፈጸመችው ወረራ ዩክሬን እንደ ሽልማት ግዛቷን አሳልፋ መስጠት እንደማትችል በመግለጽ እንደነዚህ ያሉ ጥያቄዎችን በተመለከተ በሀገራቱ መሪዎች ዘንድ ውይይት ሊደረግባቸው እንደሚገባ ያሳሰቡ ሲሆን ለዩክሬን የሚሰጡ የደህንነት ዋስትናዎች ሌላው አከራካሪ ጉዳይ መሆናቸው እየተገለጸ ይገኛል። ፕሬዝዳንት ዘለንስኪ ጦርነቱ ሊራዘም እንደሚችል ያላቸውን ግምት ጠቅሰው በኪየቭ ተጨማሪ የፓትሪዮት ስርዓቶችን ጨምሮ ስለ አየር መከላከያዎችና ለሀገሪቱ የኤነርጂ መሰረተ ልማት የሚሆኑ የአሜሪካና የአውሮፓ ድጋፍን በማስመልከት ውይይት ማድረጋቸው የተነገረ ሲሆን የአሜሪካ ልዑካን በበኩላቸው ጦርነቱ እንደሚቆም ያላቸውን ብሩህ ተስፋ ገልጸው ዊትኮፍ ሩሲያም ሆነ ዩክሬን ስምምነት ማድረግ እንዳለባቸው በማሳሰብ ዋሽንግተን ስምምነት ላይ ለመድረስ የሚያስፈልጉትን ወሳኝ ነገሮች እንዳላት ታምናለች ብለዋል። አሜሪካውያን በአሜሪካ አደራዳሪነት የሚካሄድ ሌላ ዙር የሩሲያና የዩክሬን ድርድር ዙር በቅርቡ ይፋ ሊደረግ እንደሚችል ያላቸውን ተስፋ የገለጹ ሲሆን በሌላ በኩል ምንም እንኳን ቦታው እስካሁን ባይወሰንም ዩክሬን፣ አሜሪካና የአውሮፓ ተወካዮች ሌላ ስብሰባ ለማድረግ መስማማታቸው ተገልጿል። ይህ በእንዲህ እንዳለ በሩሲያ ቁጥጥር ስር የምትገኘው ክሬሚያን እያስተዳደሩ የሚገኙት በሩሲያ የተሾሙ ባለስልጣናት እንደገለጹት ሰሞኑን በሴቫስቶፖል ግዛት ላይ በተፈጸመ የዩክሬን ድሮን ጥቃት አንዲት ታዳጊ ሴትን ጨምሮ ሁለት ሰዎች መገደላቸውን ያስታወቁ ሲሆን ዩክሬን በበኩሏ በሩሲያ ግዛት ውስጥ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የሚገኘውን የሩሲያ ሪዚያዛን የዳጅ ማጣሪያ ጣቢያ ላይ ጥቃት ማድረሷን ገልጻለች። ከዚህም በተጨማሪ ሞስኮ በምዕራባውያኑ የቀረቡ ወታደራዊ መሳሪያዎችን ጭኖ ነበር ያለችውን የዩክሬን የጭነት መርከብ በጥቁር ባህር ላይ መምታቷን ያስታወቀች ሲሆን እነዚህ ግጭቶች አዲስ የዲፕሎማሲያዊ እንቅስቃሴ ቢኖርም መሰረታዊ ጥያቄ አሁንም መፍትሄ ሳያገኝ መቆየቱን አጉልተው ያሳያሉ ተብሏል። በዚህም ምክንያት ሞስኮና ኪየቭ አስፈላጊውን ስምምነት ላይ ለመድረስ ዝግጁ ቢሆኑም ወይም ባይሆኑም ዋሽንግተን እንደምትለው በአውሮፓ ውስጥ ባለፉት ትውልዶች ታይቶ በማይታወቅ መልኩ እየተካሄደ ያለውን ይህንን ደም አፋሳሽ ግጭት ለማስቆም ይህ ስምምነት እጅግ አስፈላጊ መሆኑን እየገለጸች ትገኛለች። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ኤ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሰን እያለ በቫቲካን ሬዲዮ የአማርኛ ቋንቋ ዝግጅት ክፍል መልካም ምኞቱን ይገልጻል።

የቅዳሜ መስከረም 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እግዚአብሔር ከኛ ጋር ስለሆነ ብቻችን አይደለንም ሲሉ መናገራቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በሁለተኛውና የመጨረሻው ዝግጅታችን ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። 2019 አዲስ ዓመት አስመልክተን የመረጥንላችሁ መዝሙሮችም አሉን። አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከዝግጅት ክፍሉ ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታ እንመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እግዚአብሔር ከእኛ ጋር ስለሆነ ብቻችን አይደለንም ሲሉ ተናገሩ። የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ አርብ መስከረም 1 2019 ዓመተ ምህረት በመሩት የመስዋዕተ ቅዳሴ ጸሎት ስነ ስርዓት ላይ ከ25 ዓመት በፊት ማለትም በመስከረም 1 1993 ዓመተ ምህረት ለበርካታ ሰዎች ሞት ምክንያት የሆነውን የአሸባሪዎች ጥቃት አስታውሰዋል። ብፁዕ አቡነ ሮናልድ በመስዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ከ25 ዓመት በፊት በኒውዮርክ፣ ፔንሲልቬኒያ እና ዋሽንግተን ዲሲ በጠቅላላው ወደ 3000 የሚጠጉ ሰዎችን ሕይወት የቀጠፈውን የአሸባሪዎች ጥቃት አስታውሰው እግዚአብሔር ከእኛ ጋር ስለሆነ በፍጹም ብቻችን አይደለንም ሲሉ ተናግረዋል። በወቅቱ ሰዎች እንዲጽናኑ የረዳቸው እምነት መሆኑን በቃለ ምዕዳናቸው ያስታወሱት ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እርሳቸው ያነጋገሯቸው ሰዎች ከ25 ዓመታት በፊት የት እንደነበሩ በትክክል እንደሚያስታውሱ፣ በአደጋዎቻችን ጊዜም ቢሆን ከእግዚአብሔር ጋር እንጂ ፈጽሞ ብቻችን አይደለንም ማለታቸውን አስታውሰው፣ ሰዎች በወቅቱ በሥራ ላይ፣ በትምህርት ቤት ወይም ገና ያልተወለዱ ቢሆኑም የዚያን ቀን ክስተቶች የዓለምን ገጽታ ቀይረውታል ሲሉ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ሮናልድ የመስከረም 1 1993 ዓመተ ምህረት ጥቃት በቺካጎ የኢሊኖይ ሀገረ ስብከት ካህን ሆነው የድኅረ ምረቃ ትምህርታቸውን በመከታተል ላይ እያሉ መከሰቱን አስታውሰው፣ ዜናውን ከሰማ በኋላ የክፍሉ ተማሪ በሙሉ በመደንገጥ ባለማመን ስሜት በዝምታ መቀመጡን አስታውሰው፣ ክስተቱ አውሮፕላኖቹ በተከሰከሱበት ቦታዎች ኒውዮርክ፣ ዋሽንግተን ዲሲ እና ፔንሲልቬኒያ ላይ ብቻ ሳይሆን ሕይወታቸው ለዘላለም በተለወጠ በሺዎች በሚቆጠሩ ሰዎች ላይም ተጽዕኖ ያሳደረ ነበር ሲሉ ተናግረዋል። በሽብር በሐዘንና በድንጋጤ በተሞላው ቀን በእነዚያ ፍርስራሾች መካከልም እምነት ነበር ሲሉ ተናግረው፣ አደጋው በተከሰተበት ወቅት ሰዎች እምነትን ማግኘታቸው ብቻ ሳይሆን እምነት በሰዎች ዘንድ መደጋገፍንና መተማመንን ሊያመጣ የሚችል መሆኑንም ተመልክተዋል ሲሉ አስረድተዋል። ሊቀ ጳጳስ አቡነ ሮናልድ በማከልም በመሠረቱ ሁሉም ነገር ሲፈርስ ሰዎች ወደ እግዚአብሔር፣ ወደ እምነት፣ ወደ ተስፋና እንደ ሕዝብ አንድ ላይ አብረው እንዲቆዩ ወደሚያደርጉ ዋና ዋና እሴቶች ይመለሳሉ ሲሉ አብራርተዋል። በዚያ ቀን ብቻ ከ2900 በላይ ሰዎች ሕይወታቸውን አጥተዋል ያሉት ሊቀ ጳጳስ ብፁዕ አቡነ ሮናልድ ወደ ወርልድ ትሬድ ሴንተር፣ ፔንታጎንና ፔንሲልቬኒያ በሚገኘው ሜዳ በፍጥነት ደርሰው እርዳታ ለመስጠት ከተሰማሩት በሺዎች ከሚቆጠሩ የአደጋ ጊዜ ሠራተኞች መካከል በመቶዎች የሚቆጠሩት ሌሎችን ለማዳን በሚያደርጉት ጥረት ራሳቸውን መሥዋዕት አድርገዋል ብለዋል። የኒውዮርክ የእሳት አደጋ መከላከያ ክፍል መሪ ካህን የነበሩት አባ ማይክል ጃጅ እነዚህን ዋና ዋና እሴቶች በተግባር ያሳዩ አንዱ ምሳሌ ነበሩ ብለው፣ በአባ ማይክል ጃጅ ላይ የታየው ነገር በብዙ ሰዎች ላይ የደረሰ ነው ብለው እንደሚያስቡ ገልጸዋል። አስፈላጊ ሆኖ ሲገኝ ወደ ተግባር ይገባል፣ ማመንታት አይኖርም፣ እንዲሁም እርዳታ ወደ ማድረግ ይገባል ብለው፣ አባ ማይክል ጃጅ ሕይወቱን ቢያጣም ራሱን በፍቅር መሥዋዕት ያደረገበት ነው ሲሉ አስረድተዋል። አባ ማይክል ጃጅ በጥቃቶቹ ምክንያት ሕይወታቸውን እንዳጡ በይፋ ከተረጋገጠላቸው ሰዎች መካከል የመጀመሪያው ነበሩ ሲሉ የተናገሩት ሊቀ ጳጳስ አቡነ ሮናልድ ስማቸውም መንትያ ሕንፃዎቹ ከተሠሩበት ብረት በተዘጋጀውና በኒውዮርክ ከተማ በሚገኘው የመታሰቢያ ስፍራ ለዘላለም ከሚታወሱ ሌሎች 2976 ሰዎች ስም ጋር ተካተው ይገኛል ብለዋል። ሁለቱ የዓለም የንግድ ማዕከላት ሕንፃዎች ቀደም ሲል በቆሙበት ከተማ ውስጥ የመታሰቢያ መሥዋዕተ ቅዳሴ፣ የአበባ ጉንጉን ማስቀመጥ ሥነ ሥርዓቶች፣ ልዩ ስብሰባዎች፣ የጸሎት ዝግጅቶችና የሻማ ማብራት ሥነ ሥርዓቶችን ጨምሮ የተለያዩ ዝግጅቶች ይካሄዳሉ። ነገር ግን ከ25 ዓመታት በፊት የመጀመሪያው አውሮፕላን ሰሜናዊውን ሕንፃ በመታበት በትክክለኛው ሰዓት ማለትም በአገሩ የሰዓት አቆጣጠር ከጠዋቱ 2 ሰዓት ከ46 ደቂቃ ላይ በኒውዮርክ ከተማ ለጥቂት ጊዜ ጸጥታ ነግሶ በከተማው የሚገኙት የቤተ ክርስቲያናት ደወሎች እንደሚደወሉ ገልጸው፣ ይህም ሰዎች ቆም ብለው እንዲያዳምጡት እንዲጸልዩና ክስተቱን ሳይዘነጉ እንደ ማኅበረሰብ ከእግዚአብሔር ጋር የሚሆኑበት ጊዜ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ሮናልድ አስረድተዋል። የኒውዮርክ ሀገረ ስብከት በጳጉሜ 5 2018 ዓ ም ምሽት በከተማው መሃል በሚገኘው በቅዱስ ፓትሪክ ካቴድራል ውስጥ ልዩ የዋዜማ መሥዋዕተ ቅዳሴ ጸሎት ማቅረቡ ይታውቋል። በሰዎች በተጨናነቀው ቤተ ክርስቲያን ውስጥ የጥቃቱ ሰለባዎች ቤተሰቦች፣ የኒውዮርክ ከተማ ፖሊስ፣ የእሳት አደጋ መከላከያ ክፍል ተወካዮች፣ የወደብ ባለሥልጣናት ሠራተኞች፣ የአደጋ ጊዜ ሠራተኞች፣ የሲቪል ማኅበረሰብ መሪዎች፣ የሰብአዊ ድርጅቶች ተወካዮች፣ ካህናትና ምዕመናን ተገኝተዋል። ይህ አንድነት ሊያመጣ የሚችለውን ድጋፍ የገለጹት ሊቀ ጳጳስ ብፁዕ አቡነ ሮናልድ በተለይም ከ25 ዓመታት በኋላ አሁንም ድረስ በሐዘን ላይ ላሉት ሰዎች ያለውን ፋይዳ ሲገልጹ፣ እንደዚህ አይነት ከፍተኛ ተጽዕኖ ባለው ክስተት ላይ ለማገገም ረጅም ጊዜ የሚወስድ በመሆኑ በእምነትና በመሥዋዕተ ቅዳሴ ሥነ ሥርዓት ላይ በአንድነት መሰብሰብ ትልቅ እገዛ ያደርጋል ሲሉ ተናግረዋል።
ከ25 ዓመት በፊት ማለትም በመስከረም 1993 ዓመተ ምህረት የታዩት ክስተቶችን ማስታወስ ሰላም በቀላሉ የሚናጋ ወይም ተሰባሪ መሆኑን ያስታውሰናል ብለው ሰላም ሊረጋገጥ የሚችለው ሰዎች ልዩነቶችንና ተግዳሮቶችን በማሸነፍ ለሰላም በጋራ ሲሰሩ ብቻ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ሮናልድ አስረድተዋል። ጥቃቶቹ ውጥረትን እንደፈጠሩ የተናገሩት ሊቀ ጳጳስ ብፁዕ አቡነ ሮናልድ የወንድማማችነት ስሜትን ያናጉ ከቀዝቃዛው ጦርነት ማብቂያ በኋላ በጥረት የተገነባውን የመረጋጋትና የሰላም ስሜትንም በጥያቄ ውስጥ ማስገባታቸውን አስረድተዋል። ጥቃቶቹ ከተፈጸሙ ከ8 ሳምንታት በኋላ የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ውይይት ከዚህ በፊት ከነበሩ አሳዛኝ ግጭቶች ለመውጣትና የአንዱ አምላክ የእግዚአብሔር ስም ከጊዜ ወደ ጊዜ ትክክለኛ ማንነቱን እንዲያንጸባርቅ ማለትም የሰላም ስም ለሰላም የሚደረግ ጥሪ እንዲሆን ለማድረግ ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። ጥቃቱ ከተፈጸመ ከ7 ዓመታት በኋላ የቀድሞ ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ የዓለም የንግድ ማዕከል በሚገኝበት ቦታ ላይ ተገኝተው በአመጽ በተሞላች ዓለማችን ውስጥ ሰላም እንዲሰፍን መጸለያቸው ይታወሳል። አጽናኑን፣ በተስፋ ማበርቱን፣ እንዲሁም እውነተኛ ሰላምና ፍቅር የሚሰፍንበትን ዓለም ለመገንባት ያለማቋረጥ እንድንሠራ የሚያስችለንን ጥበብና ድፍረት ስጡን ሲሉ ማሳሰባቸው ይታወሳል። እንደ ጎርጎሮሳውያኑ በ2015 ዓመተ ምህረት ነፍሲር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚህ አሳዛኝ ቀን የታየውን ፍቅር ሲመለከቱ በመደነቅ እዚህ በህመምና በሐዘን መካከል ሰዎች ሊያሳዩት የሚችሉት ድፍረት የተመላበትን መልካምነት እንዲሁም ልናገኘው የምንችለውን ድንቅ የውስጥ ጥንካሬን በግልጽ እንታዘባለን፣ እንዲሁም የልግስናና የአገልግሎት ከፍታንም እጆች ለእርዳታ መዘርጋታቸውንና የሕይወት መሥዋዕትነትን ተመልክተናል ማለታቸው ይታወሳል። ጥቃቱ ከተፈጸመ 25 ዓመታት በኋላ በቅዱስ ፓትሪክ ካቴድራል የተካሄደው የመሥዋዕተ ቅዳሴ ሥነ ሥርዓት በዓለማችን እንዲሁም በአገሮቻችን በከተሞቻችንና በቤተሰቦቻችን ውስጥ ሰላምን ለማምጣት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠሩት የውይይትና የወንድማማችነት መንፈስ ማሳያ እንደነበር ተመልክቷል። ካቶሊካዊ ምዕመናን፣ የአይሁድ እምነት መሪዎች፣ የሙስሊም እምነት መሪዎች፣ የፕሮቴስታንት ቤተ ክርስቲያን አገልጋዮችና የልዩ ልዩ ሃይማኖቶችና አብያተ ክርስቲያናት ተወካዮች በካቴድራሉ ውስጥ ተገኝተው በአንድነት መጸለያቸውና ተስፋ ማድረጋቸው ታውቋል። የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በቃለ ምዕዳናቸው ውይይት የሚጀምረው ከራሳችን ነው ሲሉ ተናግረው በበርካታ ጉዳዮች ላይ ላንስማማ እንችላለን፣ እነዚህም በሃይማኖታዊ ትምህርት፣ በቤተ ክርስቲያን አስተዳደርና አደረጃጀት ወይም በፖለቲካ ላይ ሊሆኑ ይችላሉ። ነገር ግን ቢያንስ በአንድነት ለመቆምና እውነተኛውን የሰላም ምሳሌ ለመከተል የመጀመሪያውን እርምጃ መውሰድ አለብን ሲሉ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በቅዱስ ፓትሪክ ካቴድራል ውስጥ ያሰሙት ቃለ ምዕዳን በሙሉ ቁስልን መፈወስና ሐዘንን መወጣት ጊዜን የሚጠይቅ ጉዳዮች ናቸው በሚለው ላይ ያተኮረ እንደነበር ታውቋል። እነዚህን ነገሮች በቀላሉ ማስወገድ ወይም ችላ ማለት እንደማይቻል፣ ነገር ግን ተስፋ ዘላለማዊ ነው ሲሉ ተናግረዋል። እግዚአብሔር በደጉም ሆነ በክፉ ጊዜያት ሁሉ ከእኛ ጋር ነው ያሉት ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በአደጋዎቻችንም ሆነ በደስታዎቻችን ውስጥ ከእኛ ጋር ነው፣ ፈጽሞ አልተወንም፣ ብቻችን አይደለንም። ከ25 ዓመታት በፊት እግዚአብሔር ከእኛ ጋር ነበር። በእነዚህ 25 ዓመታትም ውስጥ ከእኛ ጋር ቆይቷል። ዛሬም ነገም ከእኛ ጋር መሆኑን ይቀጥላል ሲሉ ምዕመናንን በማጽናናት ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አንዳንድ ሐዋርያዊ እይታዎች በሚል ንዑስ ርዕስ ከአንቀጽ 199 እስከ አንቀጽ 205 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

አንዳንድ ሐዋራዊ እይታዎች በሲኖዶሱ ወቅት የተካሄደው ውይይት የአዳዲስ ሐዋራዊ ዘዴዎችን አስፈላጊነትን አንስቷል። እናም ከነዚህ መካከል አንዳንዶቹን ጠቅለል ባለ መንገድ ለመጥቀስ እወዳለሁ። የተለያዩ ማህበረሰቦች የቤተ ክርስቲያንን አስተምሮና የአካባቢ ችግሮችንና ፍላጎቶችን የሚያከብሩ ይበልጥ ተጨባጭና ውጤታማ እቅዶችን መንደፍ አለባቸው። እናም እዚህ ላይ ለቤተሰብ የሚሆን ሐዋራዊ እቅድ አቅርቤያለሁ ብዬ ሳልኩራራ በአንዳንድ ዋና ዋና ሐዋራዊ ተግዳሮ ቶችን ብቻ ለማብራራት ይፈልጋለሁ። ዛሬ የቤተሰብ ወንጌልን ስለመስበክ የሲኖዶሱ አባቶች አበክሮ እንደገለጹት በምስጢረ ተክሊል ጸጋ የተሞሉ ክርስቲያን ቤተሰቦች በዋናነት የቤተሰብ ሐዋራዊ ሥራ ዋና ወኪሎች ናቸው። ይህንንም ውክልናቸው የሚፈጽሙት በደስታ የተሞላ የቤተሰብ አብያተ ክርስቲያናት ምስክሮች በመሆን ነው። ስለዚህ ሰዎች የቤተሰብ ወንጌልን ልብንና ሕይወትን በሚሞላ ደስታ ቢቀበሉ መልካም ነው። ምክንያቱም በክርስቶስ ከኃጢአት ከትካዜ ከውስጣዊ ባዶነትና ከብቸኝነት ነጻ ወጥተናል። በዘሪው ምሳሌ እንደተነገረው በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ዘርን በመዝራት ረገድ እንድንረዳ ተጠርተናል። ቀሪው የእግዚአብሔር ሥራ ነው። እንደዚሁም ቤተ ክርስቲያን ስለ ቤተሰብ በምታስተምረው ትምህርት የቅራኔ ምልክት ናት። መንፈሳዊ እረኞቻቸው ብርቱ፣ ጽኑ፣ ዘላቂና የሚያጋጥሟቸውንም ማንኛውንም አይነት ፈተናዎች ለመከላከልም የሚያስችል ከፍተኛ የፍቅር ተምሳሌት በመሆናቸው ባለትዳሮች ያመሰግኗቸዋል። ቤተ ክርስቲያንም በትሕትናና በርኅራኄ ወደ ቤተሰቦች በመቅረብና እያንዳንዱን ቤተሰብ ማናቸውንም መሰናክሎች ለማውጣት የሚያስችለውን ከሁሉ የተሻለ መንገድ እንዲፈልግ ለመርዳት ትመኛለች። በሐዋራዊ እቅድ ውስጥ ስለ ቤተሰቦች የተለመደውን ተቆርቋሪነት ማሳየት በቂ አይደለም። ቤተሰቦች የቤተሰብ ሐዋራዊ ሥራ ንቁ ወኪሎች የመሆናቸውን ሚና እንዲጫወቱ ለማስቻል በቤተሰብ ውስጥ ወንጌልን የመስበክና የማስተማር ጥረትን ይጠይቃል። ይህ ጥረት በቤተ ክርስቲያን ውስጥ የሁሉንም ሰው ተልኳዊ እምነት ማለትም ከሰዎች ተጨባጭ ችግሮች ጋር ግንኙነት የሌለውን ንድፈ-ሐሳዊ መልእክትን ብቻ በማወጅ የማይረካ እምነትን መኖር ይጠይቃል። ለቤተሰቦች የሚደረግ ሐዋርያዊ እንክብካቤ የቤተሰብ ወንጌል ለሰው ልጅ ውስጣዊ ተስፋ ይሆን፣ ለእያንዳንዱ ሰው ክብርና ለጋራ ስኬት፣ ለአንድነትና ለፍሬያማነት ምላሽ የሚሰጥ መሆኑን በግልጽ ማሳየት ያስፈልጋል። ይህም ሥርዓቶችን ማስቀመጥ ብቻ ሳይሆን ዛሬ እጅግ ዓለማዊ በሆኑ አገራት ጭምር የሚፈለግ እሴቶችን ማቅረብን ያካትታል። የሲኖዶሱ አባቶች ስብከተ ወንጌል ለገበያ ስነ አመንኪዮ የተጋነነ ዋጋ የሚሰጡ እውነተኛ የቤተሰብ ሕይወትን የሚያደናቅፉና ወደ አድሎ ድህነት ይማግለንና ብጥብጥ የሚመሩ ባህላዊ፣ ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ምክንያቶችን ያለ ጥርጥር ማውገዝ እንደሚያስፈልግ አሰምረውበታል። ስለሆነም ከህብረተሰብ መዋቅሮች ጋር ውይይትና ትብብር መፍጠርና እንደ ክርስቲያኖች በባህላዊ ማህበራዊና ፖለቲካዊ መስኮች የተሰማሩ ምእመናንን ማበረታታት ያስፈልጋል። ለቤተሰቦች ሐዋራዊ እንክብካቤ ትልቁን አስተዋጽኦ የሚያበረክቶ ንዑሳን ማኅበረሰቦች የቤተ ክርስቲያን እንቅስቃሴዎችና ማኅበራት ተስማምቶ የሚኖሩበትና የቤተሰብ ቤተሰብ የሆነው ቁምስና ነው። ይህም በተለይ በቤተሰቦች ላይ ካተኮረው ሐዋራዊ ተደራሽነት በተጓዳኝ ካህናት፣ ዲያቆናት፣ ወንድና ሴት መነኮሳት፣ የትምህርተ ክርስቶስ መምህራን ወይም ካቴክስቶችና ሌሎች የሐዋራዊ ሥራ ሠራተኞች በቂ ሕንጸት እንደሚያስፈልጋቸው አመላካች ነው። በዓለም አቀፍ ደረጃ ለተካሄደው ምክክር ለተሰጡ ምላሾች ውስጥ ካህናት፣ አገልጋዮች ብዙውን ጊዜ አሁን ቤተሰቦችን የሚያጓጥማቸው ውስብስብ ችግሮችን ለመፍታት የሚያስችል ሥልጠና እንደሚያስፈልጋቸው ግልጽ ሆኗል። የምስራቅ አገራት የባለትዳር ካህናት ሰፊ ትውፊት በተሞክሮነት ሊወሰድ ይችላል። የዘራ ኪነ ተማሪዎች የቤተ ክርስቲያንን ትምህርት ብቻ ሳይሆን በመተጫጨትና በጋብቻ ዙሪያ ብዙ ሙያዎችን ያካተተ ሰፋ ያለ ሕንጸት ያስፈልጋቸዋል።
የሚሰጣቸው ስልጠና ሁሉም የራሳቸውን ስነ ልቦናዊና ስሜታዊ ልምድና ተመክሮ እንዲያስሱ አስችላቸው። አንዳንዶች ችግር ካለበት ወላጆች ከለሉበትና ስሜታዊ መረጋጋት ከማይታይበት ቤተሰብ የሚመጡ ናቸው። ስለዚህ የእንጸቱ ሂደት ለወደፊት አገልግሎታቸው የሚያስፈልጋቸውን ብስለትና ስነ ልቦናዊ ሚዛን እንዲቀዳጁ የሚያስችላቸው መሆኑን ማረጋገጥ አስፈላጊ ነው። የቤተሰብ ትስስሮች ጤናማ የሆነ በራስ መተማመንን ለማጎልበት ይረዳል። ቤተሰቦች በዘራአኪነት ትምህርት ሂደትና የክህነት ሕይወት አካል ቢሆኑ መልካም ነው። ምክንያቱም እነዚህን የቤተሰብ ትስስሮች ለማጠናከርና በእውነታ ላይ የተመሠረቱ እንዲሆኑ ይረዳሉና፣ በዚህም በወደፊት አገልግሎታቸው በዋናነት ከቤተሰቦች ጋር ስለሚሰሩ ከቤተሰብ ሕይወት ተጨባጭ እውነታዎች ጋር የበለጠ ግንኙነት ይኖራቸዋል። በክህነት ሕንጸት ውስጥ የሚእመናንን የቤተሰቦችና በተለይም የሴቶች መኖር ቤተ ክርስቲያን ውስጥ የልዩ ልዩ መንፈሳዊ ጥሪዎችን በብዙሃነት ተደጋጋፊነት ለማወቅ ይረዳል። የምክክሩ ምላሽና በመምህራንና በአማካሪዎች፣ በማኅበረሰብ ሐኪሞች፣ በማኅበራዊ ኑሮ ሠራተኞች፣ በወጣቶችና በቤተሰብ ጠበቆች በመታገዝ እንዲሁም የሥነ ልቦና፣ የሥነ ኅብረተሰብና የጋብቻ የምክክር አገልግሎት ተሞክሮችን በመጠቀም ለቤተሰቦች ሐዋርያዊ አገልግሎት የሚሰጡ የምእመናን መሪዎችን የማሰልጠን አስፈላጊነት አሳይቷል። በተለይም ተጨባጭ ልምድ ያላቸው ባለሙያዎች መኖር ሐዋርያዊ ዕቅዶችን በቤተሰቦች ተጨባጭ ሁኔታዎችና ፍላጎቶች ላይ የተመሠረቱ እንዲሆኑ ይረዳል። በተለይ ለሐዋርያዊ ሠራተኞች የታለሙ የትምህርት ዓይነቶችና ፕሮግራሞች፣ የቅድመ ጋብቻ የዝግጅት ፕሮግራምን ከሰፊው የቤተ ክርስቲያን ሕይወት እንቅስቃሴ ጋር በማቀናጀት ረገድ ድጋፍ ሊሰጡ ይችላሉ። ጥሩ ሐዋርያዊ ሥልጠና በተለይ ከቤት ውስጥ ሁከት፣ ብጥብጥና የጾታ ጥቃት ከሚነሱ ድንገተኛ ሁኔታዎች አንጻር ሲታይ አስፈላጊ ነው። ይህ ሁሉ የመሠረታዊ መንፈሳዊ አመራርን ዋጋ፣ የቤተ ክርስቲያንን መንፈሳዊ ሀብትና የእርቅ ምስጢርን አስፈላጊነት የሚደገፍ እንጂ በማናቸው መልኩ የሚቀንስ አይሆንም። ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 199 እስከ 205 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሰን እያለ በቫቲካን ሬዲዮ የአማርኛ ቋንቋ ዝግጅት ክፍል መልካም ምኞቱን ይገልጻል።

የቅዳሜ መስከረም 2/2019 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እግዚአብሔር ከኛ ጋር ስለሆነ ብቻችን አይደለንም ሲሉ መናገራቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በሁለተኛውና የመጨረሻው ዝግጅታችን ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። 2019 አዲስ ዓመት አስመልክተን የመረጥንላችሁ መዝሙሮች ማሉን አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከዝግጅት ክፍሉ ባልደረባዬ መብራት ወይሌ ጊዮርጊስ ጋር መልካም ቆይታ እንመኛለን። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እግዚአብሔር ከእኛ ጋር ስለሆነ ብቻችን አይደለንም ሲሉ ተናገሩ። የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ አርብ መስከረም 1 2019 ዓመተ ምህረት በመሩት የመስዋዕተ ቅዳሴ ጸሎት ስነ ስርዓት ላይ ከ25 ዓመት በፊት ማለትም በመስከረም 1 1993 ዓመተ ምህረት ለበርካታ ሰዎች ሞት ምክንያት የሆነውን የአሸባሪዎች ጥቃት አስታውሰዋል። ብፁዕ አቡነ ሮናልድ በመስዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን ከ25 ዓመት በፊት በኒውዮርክ፣ ፔንሲልቬኒያ እና ዋሽንግተን ዲሲ በጠቅላላው ወደ 3000 የሚጠጉ ሰዎችን ሕይወት የቀጠፈውን የአሸባሪዎች ጥቃት አስታውሰው እግዚአብሔር ከእኛ ጋር ስለሆነ በፍጹም ብቻችን አይደለንም ሲሉ ተናግረዋል። በወቅቱ ሰዎች እንዲጽናኑ የረዳቸው እምነት መሆኑን በቃለ ምዕዳናቸው ያስታወሱት ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ እርሳቸው ያነጋገሯቸው ሰዎች ከ25 ዓመታት በፊት የት እንደነበሩ በትክክል እንደሚያስታውሱ፣ በአደጋዎቻችን ጊዜም ቢሆን ከእግዚአብሔር ጋር እንጂ ፈጽሞ ብቻችን አይደለንም ማለታቸውን አስታውሰው፣ ሰዎች በወቅቱ በሥራ ላይ፣ በትምህርት ቤት ወይም ገና ያልተወለዱ ቢሆኑም የዚያን ቀን ክስተቶች የዓለምን ገጽታ ቀይረውታል ሲሉ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ሮናልድ የመስከረም 1 1993 ዓመተ ምህረት ጥቃት በቺካጎ የኢሊኖይ ሀገረ ስብከት ካህን ሆነው የድኅረ ምረቃ ትምህርታቸውን በመከታተል ላይ እያሉ መከሰቱን አስታውሰው፣ ዜናውን ከሰማ በኋላ የክፍሉ ተማሪ በሙሉ በመደንገጥ ባለማመን ስሜት በዝምታ መቀመጡን አስታውሰው፣ ክስተቱ አውሮፕላኖቹ በተከሰከሱበት ቦታዎች ኒውዮርክ፣ ዋሽንግተን ዲሲ እና ፔንሲልቬኒያ ላይ ብቻ ሳይሆን ሕይወታቸው ለዘላለም በተለወጠ በሺዎች በሚቆጠሩ ሰዎች ላይም ተጽዕኖ ያሳደረ ነበር ሲሉ ተናግረዋል። በሽብር በሐዘንና በድንጋጤ በተሞላው ቀን በእነዚያ ፍርስራሾች መካከልም እምነት ነበር ሲሉ ተናግረው፣ አደጋው በተከሰተበት ወቅት ሰዎች እምነትን ማግኘታቸው ብቻ ሳይሆን እምነት በሰዎች ዘንድ መደጋገፍንና መተማመንን ሊያመጣ የሚችል መሆኑንም ተመልክተዋል ሲሉ አስረድተዋል። ሊቀ ጳጳስ አቡነ ሮናልድ በማከልም በመሠረቱ ሁሉም ነገር ሲፈርስ ሰዎች ወደ እግዚአብሔር፣ ወደ እምነት፣ ወደ ተስፋና እንደ ሕዝብ አንድ ላይ አብረው እንዲቆዩ ወደሚያደርጉ ዋና ዋና እሴቶች ይመለሳሉ ሲሉ አብራርተዋል። በዚያ ቀን ብቻ ከ2900 በላይ ሰዎች ሕይወታቸውን አጥተዋል ያሉት ሊቀ ጳጳስ ብፁዕ አቡነ ሮናልድ ወደ ወርልድ ትሬድ ሴንተር፣ ፔንታጎንና ፔንሲልቬኒያ በሚገኘው ሜዳ በፍጥነት ደርሰው እርዳታ ለመስጠት ከተሰማሩት በሺዎች ከሚቆጠሩ የአደጋ ጊዜ ሠራተኞች መካከል በመቶዎች የሚቆጠሩት ሌሎችን ለማዳን በሚያደርጉት ጥረት ራሳቸውን መሥዋዕት አድርገዋል ብለዋል። የኒውዮርክ የእሳት አደጋ መከላከያ ክፍል መሪ ካህን የነበሩት አባ ማይክል ጃጅ እነዚህን ዋና ዋና እሴቶች በተግባር ያሳዩ አንዱ ምሳሌ ነበሩ ብለው፣ በአባ ማይክል ጃጅ ላይ የታየው ነገር በብዙ ሰዎች ላይ የደረሰ ነው ብለው እንደሚያስቡ ገልጸዋል።

ነገር ግን ከ25 ዓመታት በፊት የመጀመሪያው አውሮፕላን ሰሜናዊውን ህንፃ በመታበት በትክክለኛው ሰዓት ማለትም በአገሩ የሰዓት አቆጣጠር ከጠዋቱ 2 ሰዓት ከ46 ደቂቃ ላይ በኒውዮርክ ከተማ ለጥቂት ጊዜ ጸጥታ ነግሶ በከተማው የሚገኙት የቤተ ክርስቲያናት ደወሎች እንደሚደወሉ ገልጸው ይህም ሰዎች ቆም ብለው እንዲያዳምጡት እንዲጸልዩና ክስተቱን ሳይዘነጉ እንደ ማኅበረሰብ ከእግዚአብሔር ጋር የሚሆኑበት ጊዜ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ሮናልድ አስረድተዋል። የኒውዮርክ ሀገር ስብከት በጳጉሜ 5 2018 ዓ.ም ምሽት በከተማው መሃል በሚገኘው በቅዱስ ፓትሪክ ካቴድራል ውስጥ ልዩ የዋዜማ መስዋዕተ ቅዳሴ ጸሎት ማቅረቡ ይታወቃል። በሰዎች በተጨናነቀው ቤተ ክርስቲያን ውስጥ የጥቃቱ ሰለባዎች ቤተሰቦች፣ የኒውዮርክ ከተማ ፖሊስ፣ የእሳት አደጋ መከላከያ ክፍል ተወካዮች፣ የወደብ ባለሥልጣናት ሠራተኞች፣ የአደጋ ጊዜ ሠራተኞች፣ የሲቪል ማኅበረሰብ መሪዎች፣ የሰብአዊ ድርጅቶች ተወካዮች፣ ካህናትና ምዕመናን ተገኝተዋል። ይህ አንድነት ሊያመጣ የሚችለውን ድጋፍ የገለጹት ሊቀ ጳጳስ ብፁዕ አቡነ ሮናልድ በተለይም ከ25 ዓመታት በኋላ አሁንም ድረስ በሐዘን ላይ ላሉት ሰዎች ያለውን ፋይዳ ሲገልጹ እንደዚህ አይነት ከፍተኛ ተጽዕኖ ባለው ክስተት ላይ ለማገገም ረጅም ጊዜ የሚወስድ በመሆኑ በእምነትና በመሥዋዕተ ቅዳሴ ሥነ ሥርዓት ላይ በአንድነት መሰብሰብ ትልቅ እገዛ ያደርጋል ሲሉ ተናግረዋል። ከ25 ዓመት በፊት ማለትም በመስከረም 1993 ዓመተ ምህረት የታዩት ክስተቶችን ማስታወስ ሰላም በቀላሉ የሚናጋ ወይም ተሰባሪ መሆኑን ያስታውሰናል ብለው ሰላም ሊረጋገጥ የሚችለው ሰዎች ልዩነቶችንና ተግዳሮቶችን በማሸነፍ ለሰላም በጋራ ሲሰሩ ብቻ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ሮናልድ አስረድተዋል። ጥቃቶቹ ውጥረትን እንደፈጠሩ የተናገሩት ሊቀ ጳጳስ ብፁዕ አቡነ ሮናልድ የወንድማማችነት ስሜትን ያናጉ ከቀዝቃዛው ጦርነት ማብቂያ በኋላ በጥረት የተገነባውን የመረጋጋትና የሰላም ስሜትንም በጥያቄ ውስጥ ማስገባታቸውን አስረድተዋል። ጥቃቶቹ ከተፈጸሙ ከ8 ሳምንታት በኋላ የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ውይይት ከዚህ በፊት ከነበሩ አሳዛኝ ግጭቶች ለመውጣትና የአንዱ አምላክ የእግዚአብሔር ስም ከጊዜ ወደ ጊዜ ትክክለኛ ማንነቱን እንዲያንጸባርቅ ማለትም የሰላም ስም ለሰላም የሚደረግ ጥሪ እንዲሆን ለማድረግ ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። ጥቃቱ ከተፈጸመ ከ7 ዓመታት በኋላ የቀድሞ ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ የዓለም የንግድ ማዕከል በሚገኝበት ቦታ ላይ ተገኝተው በአመፅ በተሞላች ዓለማችን ውስጥ ሰላም እንዲሰፍን መጸለያቸው ይታወሳል። አጽናኑን፣ በተስፋ ማበርቱን፣ እንዲሁም እውነተኛ ሰላምና ፍቅር የሚሰፍንበትን ዓለም ለመገንባት ያለማቋረጥ እንድንሠራ የሚያስችለንን ጥበብና ድፍረት ስጡን ሲሉ ማሳሰባቸው ይታወሳል። እንደ ጎርጎሮሳውያኑ በ2015 ዓመተ ምህረት ነፍሲር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚህ አሳዛኝ ቀን የታየውን ፍቅር ሲመለከቱ በመደነቅ እዚህ በሕመምና በሐዘን መካከል ሰዎች ሊያሳዩት የሚችሉት ድፍረት የተመላበትን መልካምነት እንዲሁም ልናገኘው የምንችለውን ድንቅ የውስጥ ጥንካሬን በግልጽ እንታዘባለን፣ እንዲሁም የልግስናና የአገልግሎት ከፍታንም እጆች ለእርዳታ መዘርጋታቸውንና የሕይወት መሥዋዕትነትን ተመልክተናል ማለታቸው ይታወሳል። ጥቃቱ ከተፈጸመ 25 ዓመታት በኋላ በቅዱስ ፓትሪክ ካቴድራል የተካሄደው የመሥዋዕተ ቅዳሴ ሥነ ሥርዓት በዓለማችን እንዲሁም በአገሮቻችን በከተሞቻችንና በቤተሰቦቻችን ውስጥ ሰላምን ለማምጣት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠሩት የውይይትና የወንድማማችነት መንፈስ ማሳያ እንደነበር ተመልክቷል። ካቶሊካዊ ምዕመናን፣ የአይሁድ እምነት መሪዎች፣ የሙስሊም እምነት መሪዎች፣ የፕሮቴስታንት ቤተ ክርስቲያን አገልጋዮችና የልዩ ልዩ ሃይማኖቶችና አብያተ ክርስቲያናት ተወካዮች በካቴድራሉ ውስጥ ተገኝተው በአንድነት መጸለያቸውና ተስፋ ማድረጋቸው ታውቋል። የኒውዮርክ ከተማ ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በቃለ ምዕዳናቸው ውይይት የሚጀምረው ከራሳችን ነው ሲሉ ተናግረው በበርካታ ጉዳዮች ላይ ላንስማማ እንችላለን፣ እነዚህም በሃይማኖታዊ ትምህርት፣ በቤተ ክርስቲያን አስተዳደርና አደረጃጀት ወይም በፖለቲካ ላይ ሊሆኑ ይችላሉ። ነገር ግን ቢያንስ በአንድነት ለመቆምና እውነተኛውን የሰላም ምሳሌ ለመከተል የመጀመሪያውን እርምጃ መውሰድ አለብን ሲሉ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በቅዱስ ፓትሪክ ካቴድራል ውስጥ ያሰሙት ቃለ ምዕዳን በሙሉ ቁስልን መፈወስና ሐዘንን መወጣት ጊዜን የሚጠይቅ ጉዳዮች ናቸው በሚለው ላይ ያተኮረ እንደነበር ታውቋል። እነዚህን ነገሮች በቀላሉ ማስወገድ ወይም ችላ ማለት እንደማይቻል፣ ነገር ግን ተስፋ ዘላለማዊ ነው ሲሉ ተናግረዋል። እግዚአብሔር በደጉም ሆነ በክፉ ጊዜያት ሁሉ ከእኛ ጋር ነው ያሉት ሊቀ ጳጳስ ብፁዕ አቡነ ሮናልድ ሂክስ በአደጋዎቻችንም ሆነ በደስታዎቻችን ውስጥ ከእኛ ጋር ነው፣ ፈጽሞ አልተወንም፣ ብቻችን አይደለንም። ከ25 ዓመታት በፊት እግዚአብሔር ከእኛ ጋር ነበር። በእነዚህ 25 ዓመታትም ውስጥ ከእኛ ጋር ቆይቷል። ዛሬም ነገም ከእኛ ጋር መሆኑን ይቀጥላል ሲሉ ምዕመናንን በማጽናናት ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ

በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አንዳንድ ሐዋርያዊ እይታዎች በሚል ንዑስ ርዕስ ከአንቀጽ 199 እስከ አንቀጽ 205 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

አንዳንድ ሐዋራዊ እይታዎች በሲኖዶሱ ወቅት የተካሄደው ውይይት የአዳዲስ ሐዋራዊ ዘዴዎችን አስፈላጊነትን አንስቷል። እነም ከነዚህ መካከል አንዳንዶቹን ጠቅለል ባለ መንገድ ለመጥቀስ እወዳለሁ። የተለያዩ ማህበረሰቦች የቤተ ክርስቲያንን አስተምሮና የአካባቢ ችግሮችንና ፍላጎቶችን የሚያከብሩ ይበልጥ ተጨባጭና ውጤታማ እቅዶችን መንደፍ አለባቸው። እነም እዚህ ላይ ለቤተሰብ የሚሆን ሐዋራዊ እቅድ አቅርቤያለሁ ብዬ ሳልኩራራ በአንዳንድ ዋና ዋና ሐዋራዊ ተግዳሮ ቶችን ብቻ ለማብራራት ይፈልጋለሁ። ዛሬ የቤተሰብ ወንጌልን ስለመስበክ የሲኖዶሱ አባቶች አበክሮ እንደገለጹት በምስጢረ ተክሊል ጸጋ የተሞሉ ክርስቲያን ቤተሰቦች በዋናነት የቤተሰብ ሐዋራዊ ሥራ ዋና ወኪሎች ናቸው። ይህንንም ውክልናቸውም የሚፈጽሙት በደስታ የተሞላ የቤተሰብ አብያተ ክርስቲያናት ምስክሮች በመሆን ነው። ስለዚህ ሰዎች የቤተሰብ ወንጌልን ልብንና ሕይወትን በሚሞላ ደስታ ቢቀበሉ መልካም ነው። ምክንያቱም በክርስቶስ ከኃጢአት ከትካዜ ከውስጣዊ ባዶነትና ከብቸኝነት ነጻ ወጥተናል። በዘሪው ምሳሌ እንደተነገረው በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ዘርን በመዝራት ረገድ እንድንረዳ ተጠርተናል። ቀሪው የእግዚአብሔር ሥራ ነው። እንደዚሁም ቤተ ክርስቲያን ስለ ቤተሰብ በምታስተምረው ትምህርት የቅራኔ ምልክት ናት። መንፈሳዊ እረኞቻቸው ብርቱ፣ ጽኑ፣ ዘላቂና የሚያጋጥሟቸውንም ማንኛውንም አይነት ፈተናዎች ለመከላከልም የሚያስችል ከፍተኛ የፍቅር ተምሳሌት በመሆናቸው ባለትዳሮች ያመሰግኗቸዋል። ቤተ ክርስቲያንም በትሕትናና በርኅራኄ ወደ ቤተሰቦች በመቅረብና እያንዳንዱን ቤተሰብ ማናቸውንም መሰናክሎች ለማውጣት የሚያስችለውን ከሁሉ የተሻለ መንገድ እንዲፈልግ ለመርዳት ትመኛለች። በሐዋራዊ እቅድ ውስጥ ስለ ቤተሰቦች የተለመደውን ተቆርቋሪነት ማሳየት በቂ አይደለም። ቤተሰቦች የቤተሰብ ሐዋራዊ ሥራ ንቁ ወኪሎች የመሆናቸውን ሚና እንዲጫወቱ ለማስቻል በቤተሰብ ውስጥ ወንጌልን የመስበክና የማስተማር ጥረትን ይጠይቃል። ይህ ጥረት በቤተ ክርስቲያን ውስጥ የሁሉንም ሰው ተልእኳዊ እምነት ማለትም ከሰዎች ተጨባጭ ችግሮች ጋር ግንኙነት የሌለውን ንድፈ ሐሳዊ መልእክትን ብቻ በማወጅ የማይረካ እምነትን መኖር ይጠይቃል። ለቤተሰቦች የሚደረግ ሐዋርያዊ እንክብካቤ የቤተሰብ ወንጌል ለሰው ልጅ ውስጣዊ ተስፋ ይሆን፣ ለእያንዳንዱ ሰው ክብርና ለጋራ ስኬት፣ ለአንድነትና ለፍሬያማነት ምላሽ የሚሰጥ መሆኑን በግልጽ ማሳየት ያስፈልጋል። ይህም ሥርዓቶችን ማስቀመጥ ብቻ ሳይሆን ዛሬ እጅግ ዓለማዊ በሆኑ አገራት ጭምር የሚፈለግ እሴቶችን ማቅረብን ያካትታል። የሲኖዶሱ አባቶች ስብከተ ወንጌል ለገበያ ስነ አመንኪዮ የተጋነነ ዋጋ የሚሰጡ እውነተኛ የቤተሰብ ሕይወትን የሚያደናቅፉና ወደ አድሎ ድህነት ይማግለንና ብጥብጥ የሚመሩ ባህላዊ፣ ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ምክንያቶችን ያለ ጥርጥር ማውገዝ እንደሚያስፈልግ አሰምረውበታል። ስለሆነም ከህብረተሰብ መዋቅሮች ጋር ውይይትና ትብብር መፍጠርና እንደ ክርስቲያኖች በባህላዊ ማህበራዊና ፖለቲካዊ መስኮች የተሰማሩ ምእመናንን ማበረታታት ያስፈልጋል። ለቤተሰቦች ሐዋራዊ እንክብካቤ ትልቁን አስተዋጽኦ የሚያበረክቶ ንዑሳን ማኅበረሰቦች የቤተ ክርስቲያን እንቅስቃሴዎችና ማኅበራት ተስማምቶ የሚኖሩበትና የቤተሰብ ቤተሰብ የሆነው ቁምስና ነው። ይህም በተለይ በቤተሰቦች ላይ ካተኮረው ሐዋራዊ ተደራሽነት በተጓዳኝ ካህናት፣ ዲያቆናት፣ ወንድና ሴት መነኮሳት፣ የትምህርተ ክርስቶስ መምህራን ወይም ካቴክስቶችና ሌሎች የሐዋራዊ ሥራ ሠራተኞች በቂ ሕንጸት እንደሚያስፈልጋቸው አመላካች ነው። በዓለም አቀፍ ደረጃ ለተካሄደው ምክክር ለተሰጡ ምላሾች ውስጥ ካህናት፣ አገልጋዮች ብዙውን ጊዜ አሁን ቤተሰቦችን የሚያጓጥማቸው ውስብስብ ችግሮችን ለመፍታት የሚያስችል ሥልጠና እንደሚያስፈልጋቸው ግልጽ ሆኗል። የምስራቅ አገራት የባለትዳር ካህናት ሰፊ ትውፊት በተሞክሮነት ሊወሰድ ይችላል። የዘራ ኪነ ተማሪዎች የቤተ ክርስቲያንን ትምህርት ብቻ ሳይሆን በመተጫጨትና በጋብቻ ዙሪያ ብዙ ሙያዎችን ያካተተ ሰፋ ያለ ሕንጸት ያስፈልጋቸዋል።
የሚሰጣቸው ስልጠና ሁሉም የራሳቸውን ስነ ልቦናዊና ስሜታዊ ልምድና ተመክሮ እንዲያስሱ አስችላቸው። አንዳንዶች ችግር ካለበት ወላጆች ከለሉበትና ስሜታዊ መረጋጋት ከማይታይበት ቤተሰብ የሚመጡ ናቸው። ስለዚህ የእንጸቱ ሂደት ለወደፊት አገልግሎታቸው የሚያስፈልጋቸውን ብስለትና ስነ ልቦናዊ ሚዛን እንዲቀዳጁ የሚያስችላቸው መሆኑን ማረጋገጥ አስፈላጊ ነው። የቤተሰብ ትስስሮች ጤናማ የሆነ በራስ መተማመንን ለማጎልበት ይረዳል። ቤተሰቦች በዘራአኪነት ትምህርት ሂደትና የክህነት ሕይወት አካል ቢሆኑ መልካም ነው። ምክንያቱም እነዚህን የቤተሰብ ትስስሮች ለማጠናከርና በእውነታ ላይ የተመሠረቱ እንዲሆኑ ይረዳሉና፣ በዚህም በወደፊት አገልግሎታቸው በዋናነት ከቤተሰቦች ጋር ስለሚሰሩ ከቤተሰብ ሕይወት ተጨባጭ እውነታዎች ጋር የበለጠ ግንኙነት ይኖራቸዋል። በክህነት ሕንጸት ውስጥ የሚእመናንን የቤተሰቦችና በተለይም የሴቶች መኖር ቤተ ክርስቲያን ውስጥ የልዩ ልዩ መንፈሳዊ ጥሪዎችን በብዙሃነት ተደጋጋፊነት ለማወቅ ይረዳል። የምክክሩ ምላሽና በመምህራንና በአማካሪዎች፣ በማኅበረሰብ ሐኪሞች፣ በማኅበራዊ ኑሮ ሠራተኞች፣ በወጣቶችና በቤተሰብ ጠበቆች በመታገዝ እንዲሁም የሥነ ልቦና፣ የሥነ ኅብረተሰብና የጋብቻ የምክክር አገልግሎት ተሞክሮችን በመጠቀም ለቤተሰቦች ሐዋርያዊ አገልግሎት የሚሰጡ የምእመናን መሪዎችን የማሰልጠን አስፈላጊነት አሳይቷል። በተለይም ተጨባጭ ልምድ ያላቸው ባለሙያዎች መኖር ሐዋርያዊ ዕቅዶችን በቤተሰቦች ተጨባጭ ሁኔታዎችና ፍላጎቶች ላይ የተመሠረቱ እንዲሆኑ ይረዳል። በተለይ ለሐዋርያዊ ሠራተኞች የታለሙ የትምህርት ዓይነቶችና ፕሮግራሞች፣ የቅድመ ጋብቻ የዝግጅት ፕሮግራምን ከሰፊው የቤተ ክርስቲያን ሕይወት እንቅስቃሴ ጋር በማቀናጀት ረገድ ድጋፍ ሊሰጡ ይችላሉ። ጥሩ ሐዋርያዊ ሥልጠና በተለይ ከቤት ውስጥ ሁከት፣ ብጥብጥና የጾታ ጥቃት ከሚነሱ ድንገተኛ ሁኔታዎች አንጻር ሲታይ አስፈላጊ ነው። ይህ ሁሉ የመሠረታዊ መንፈሳዊ አመራርን ዋጋ፣ የቤተ ክርስቲያንን መንፈሳዊ ሀብትና የእርቅ ምስጢርን አስፈላጊነት የሚደገፍ እንጂ በማናቸው መልኩ የሚቀንስ አይሆንም። ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 199 እስከ 205 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።